በሌላው ትከሻ ለመኖር አልሻ ለእስራኤል ቀን ስራ ልቆፍር ልሸከም ገበሬም ልሁን ወታደር ላገልግል ባስፈላጊው መንገድ ኑሮዬን ላሻሽ መቺኔ ትርፍ ፈለግኩ ተርፎኝም አኖረ ለላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክል ላገኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ።